ለፊት ለመት ይደመት ሰዲት ለመት ተዘሶ ሹክደክስ ምንም ይችላል የካራባን ጉዳይ ሲነስ ሞሪታኒያ ወይ ለአሁን በሽ ገዚ ራዲያ ከዋህ

ለፊት ለመት ይደመት ሰዲት ለመት ተዘሶ ሹክደክስ ምንም ይችላል የካራባው ጉዳይ ሲነስ ሞሪታኒያ ወይ ለአሁን በሽ ገዚ ራዲያ ከዋህ